ደባ ሓል አላሃምዱ ሀዳግን ዶግቡን ሚሀከ ውርን አንያብርከም ቦዲ ካክ አንያብሪ በየከ አላሁ ቴድመገን ኑደከወቴ